0: تيانشوجوان يۇقىرى ئۈنۈملۈك قولايلىق تاموژندىن ئۆتكۈزۈش مۇلازىمىتى ۋە سىجىل ئەلالاشتۇرۇلغان كارخانىلارغا نەپ يەتكۈزىدىغان تەدبىرلەر تەۋەلىكتىكى تاشقى سودا كارخانىلىرىنىڭ تەرەققىياتىغا كۈچلۈك ھاياتىي كۈچ قوشقانلىقىنى ئېيتىپ مۇنداق دېدى. ھازىر تاموژندىن ئۆتكۈزۈش سۈرئىتى كۆرۈنەرلىك تېزلىشىپ، ئوبوروت ئۈنۈمى خېلىلا يۇقىرى كۆتۈرۈلدى. بىز ئوتتۇرا ئاسىيا بازىرىنى داۋاملىق چوڭقۇر ئېچىپ، يېڭى يۈك ترانسپورت لىنىيەلىرىنى كېڭەيتىپ، كارخانىمىزنىڭ رىقابەت كۈچىنى سىجىل ئاشۇرىمىز. ئالاتاۋ چېگرادىن كىرىش چىقىش چېگرا تەكشۈرۈش پونكىتى تاموژندىن ئۆتكۈزۈشكە كاپالەتلىك قىلىش تەدبىرلىرىنى ئۈزلۈكسىز ئەلالاشتۇرۇپ، ساقچى كۈچىنى ئىلمىي تەڭشەپ تەقسىملەپ، تەكشۈرۈش يوللىرىنى ئۇدۇللۇق كۆپەيتىپ ئېچىپ، ئالدىن كېلىشىپ تاموژندىن ئۆتكۈزۈش تۈرىگە ئايرىپ تەكشۈرۈش مېخانىزمىنى ئەمەلىيلەشتۈرۈپ، نۇقتىلىق تاشقى سودا ماددىي ئەشيالىرىغا يېشىل يول ئېچىپ، ئاپتوموبىللارنىڭ يۇقىرى ئۈنۈملۈك يۈرۈشىگە كاپالەتلىك قىلدى. ئالاتاۋ چېگرادىن كىرىش چىقىش چېگرا تەكشۈرۈش پونكىتى ۋەزىپە ئىجرا قىلىش بىرىنچى ئەترىتىنىڭ خەلق ساقچىسى سۈن مەيتىڭ مۇنداق دېدى. يېقىنقى مەزگىلدە تاموژندىن ئۆتىدىغان ئاپتوموبىل سانى سىجىل كۆپەيدى. بىز بىرلەشمە ۋەزىپە ئۆتەش ھەم تۈرتكە بولۇش ئەندىيىسىنى ئۈزلۈكسىز كۈچەيتىپ، ۋەزىپە ئۆتەش تەرتىپىنى ئەلالاشتۇرۇپ، يۈك ئاپتوموبىللىرىنىڭ تۇرۇپ قېلىش ۋاقتىنى زور دەرىجىدە قىسقارتىپ، پۈتۈن كۈچ بىلەن تاشقى سودا كارخانىلىرىنىڭ يۈكىنى يېنىكلىتىپ، ünümün aşırdıq.
1: Stansımız xəvri. Növətə Abdınım rayonda kömü qonaq kəyin-kəyindən pişib yığılış məzgiləgi kirdi. Caylar oruş maşınları və toşuş avtomobillərini pahalı təşkilləb, oruş məşğulatını qanat yedirib, qonaqını ambarğı toluq kirgizişkə əqiqi kabalətli qılmaqda. Yənci nahiyəsinin şikşin bazarıdiki kömü qonaqlıqda uda bir qanç gündən buyan çoğun tiptiki kömü qonaq yığış maşılları uyaqdın buyaqı ötüşüp, qonaq beşini üzüş, arlaşmalarını tazılaş, şah şumbularını ezip etizgi qaytırış qatarlıq bir gəvdələşkən məşğulat tərtibini yuqarı ünümdə tamamlasa, toşuş avtomobilleri onunla əgiş binip, kök vaşlar şu aman avtomobilgi qaçılınıp, toşulup, kömü qonaqını yığış süpidigə ən zor dərəcədə kabalətli qılınıva tatdi. Teyirikçi, Sün Cəmpın bu yıl mıngmodan artıq yərgə kömü qonaq teyirgan idi. O muhbirga yil beşidila açlıq qurutuş zavodi bilan ta'minot savdo zakazi imzolaganligini aytib mundaq dedi. Setish yo'llari kapolatga ega, bahosimi muvofiq, hammani mashinada yig'ib olamiz. Buningda vaqt ham kuchni tejab qolgili bo'ladi. Shixo shahridagi 580 ming mo yerdagi ko'm qonaqmo orqa-orqadan g'usul yig'ish mazgiliga kirdi. Shixo shahri yuqori o'lchamlik etizeri qurilishni zo'r kuch bilan olg'a siljitib, Beydov sünni əmrah arqılıq tücübləb orın bəlgiləb deyiriş. Yuqarı zişliqdə deyiriş, yuqarı ünümlük su tecəb temitib soğırış qatarlıq zamanivi yezgilik texnikisini kən qollınıb, deyiriş tənlərxini ünümlük tövəllitib, kömü qonaqının süpitini sicil yaxşılıdı. Qanxızı baziri, Səndav Çangzı kəntinin ahalisi, Can Yücu, ailesi yıqından buyan kömü qonaqını maşıllaşdırıb ordi. O mındaq dedi. Bu yıl 550 mo yerge kömü qonaq deyirgan edim. Her mo yerden 1.10-3 tonna etrapı da osil elip, bu 500 mo yerden təxminen 200 milyon etrapı da payda ilişini mölçerildim. Qorqas nahiyyəsi bu yıl kömü qonaq deyirikçilik da ziş deyirişini dəl cahidi tənşəş, tizgilləş texnikisini zor küş bilən kəngaytib, kömü qonaqının birlik osilini ünümlük aşurdi. Көре базырдегі теріқчілік айлесі Сүн Жәнжаның 1830 мо ердегі көмі қонақның бұл бешіға 7500 түптін 8500 түпкіче майсы бұлыш капалетлендірілді. О мұқпырғы мұндақ деді. Бұл қыл техниканы қолланғанда көмі қонақ қойып өсіп, осылы йоқыры бұл декен. Бұл ел 31% солық көмі қонақның мұл беші осылының 1,5 тоннадың ешіп, 14%-лік өлчәмлік солық құрық көмі қонақның мұл беші осылының 1,2 тоннадың юқыр болышыны мөлчәрілдім.
0: Әмде, Джунгулки мәдәният сәпірі сәйіпіміз бойынша аңлатыш беріміз. Станысымыз қабірі. Күча шәрдігі вей Джин сұлалысы дәвірігі тәвә көсен қарапсы музейі білән көсен музейі Xarabədəki mədəniyyət yadigarlıqları bilən rəqəm pən texnikisini birləşdirişdək icadi körgəsmə usulida uzun yıllıq tarixi ilə Küsən mədəniyyətini körgili yez qılığılı buluşunu əməlgə aşırdı. Küça şəhərdəki və cin sulalısı dəvrəgi təvə Küsən xarabısı muzeydə sayacılar ekskursiyel yeniyyəsli minib qədmi qəbrə